0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት ዕለት 19 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክረምታዊ ናይ ዕርፍቲ ግዜ ኣብ ካስትል ጋንዶልፎ ይርከቡ ብምህላዎም ናይ ሎሚ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ሃዋርያዊ ህንፃ ካስትል ጋንዶልፎ ከም ዘካየዱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ሰንበት ዕለት 19 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዘካፈልዎ ኣስተንትኖ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ትማሊ ቀዳም ብፁዕ ኣቡነ ኪዳነ የዕብዮ ጳጳስ ካቶሊካዊ ጳርቅና ከረን ማዕርገ ዲቁና ከም ዝሃቡ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት ዕለት 19 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዝትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጎንዶልፎ ዝርከብ ዓመታዊ ዕርፍቲ ዝገብርሉ ጳጳሳዊ ህንፃ ኣብ ዘካየድዎ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ብዛዕባ ምሳሌ ዘራኢ ኣስተንቲኖም ንክርስትያን ምእመናን ቃል ኣምላኽ ንነፍሲ ወከፍ ልቢ ናይ ምቕያር ሓይሊ ከም ዘለዎ እውን ኣዘኻኺሮም። ምእመናን ከዓ ብወገኖም ኣብዚ ክረምቲ እዚ ጽሞናን ጸሎትን ብዛዕባ ቅዱሳት መጽሕፍቲ ንምስትንታንን ግዜን ቦታን ክህልዎም ኣተባቢዖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ብዛዕባ ምሳሌ ዘራኢ ዝገልጽ ክፍሊ ወንጌል ጠቒሶም ኣስተንተኑ። ኣምላኽ ሓይሊ ፍቕሩ ካብ ድኻምና ከም ዝብርትዕ ስለ ዝፈልጥ ዘርኢ ቓሉ ኣብ ልቢ ሰብ ካብ ምዝራቕ ፈጺሙ ኣይስልክን እዩ በሉ። ቅዱስነቶም ነቶም ኣብ መበል 15 ሰንበት ናይ ዘመነ ክረምቲ ኣብ ካስትል ጎንዶልፎ ንዝተረኽቡ ነጋድያን ኣብ ዝለገሱሎም ኣስተንትኖ ቃል ኣምላኽ ነቲ ቅዱስ ማቴዎስ ወንጌላዊ ብዛዕባ ምሳሌ ዘራእይ ዝጸሓፎ ክፍሊ ወንጌል ብምጥቃስ ኣምላኽ ቃሉ ኣብ ልብና ክዘርእ እንከሎ ልግስን ምትእምማንን ሓይሉን እውን ኣባና ከም ዝዘርእ ወሲኾም ገለጹ። ማእከል ናይዚ ምስጢር እዚ ክርስቶስ ባዕሉ ምዃኑ እውን ወሲኾም ኣመልከቱ። እቲ ምእንቲ ድሕነትና ኢሉ ሕይወቱ ኣሕሊፉ ዝሃበ ስጋና ዝለበሰ ጐይታናን መድሓኒናን ኢየሱስ ክርስቶስ እግዚኣብሔር ኣቦ ባዕሉ ብሞቱ ብዙሕ ፍረ ምእንቲ ኸፍሪ ኣብ ብዘለ ዓለም ዝዘርኦ ዘርኢ እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ቃል ኣምላኽ ኩሉ ሳዕ ባህ ዘብል ልቢ ከም ዝረክብ ኣፍልጦ ሃብሉ። ሓደሓደ እዋን ተሪርን ምላሽ ዘይህብን ሓመድ ወይ ከም እተረግጸ መንገዲ ከውሒ ከም ዝመልኦ መሬት ወይ ኣሻኹ ዘይተቈጥቈጠ ዝመስል ኣቓልቦ ዝሰርቕ ልቢ የጋጥም ከም ዘሎ ገለጹ። ይኹን እምበር ንዅሉ ነገር ክልውጥ ዝኽእል ተኣምራት ፍቕሪ ዝንቀሳቐሰሉን ተቐባልነት ዘለዎም ፈርያምን መሬት ዝገብረሉ እዋን እውን ኣሎ በሉ። ኣስዕብ ኣቢሎም እውን ቅዱስ ኣቦና እግዚኣብሔር ኣቦ ካብ ድኻምና ዝብርትዕ ሓይሊ ፍቕሩ ከም ምዃኑ ይፈልጥ እዩ እሞ ቃሉ ካብ ምዝራእ ኣየቋርጽን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ካብ ጽሑፋት ቅዱስ ዮሐንስ ኣፈወርቅ ብምጥቃስ ዘርኢ ክበቕለሉ ኣብ ዘይክእል ቦታ ምዝራእ ዘጋጥም ነገራት ኣመልኪቶም ኣስተንተኑ። ከምዚ ዝኣመሰለ ስጉምቲ ኣብ ሕርሻ ብዙሕ ትርጉም ዘይብሉ እኳ እንተኾነ ኣምላኽ ግን ኣብቲ ኣኻውሕ ዝመልኦ መሬት እውን እንተኾነ ናብ ፍርያም መሬት ክቕይር ስለ ዝኽእል ብተፈልየ መንገዲ እዩ ዝዓይ ይበሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ኣብ ደቂ ሰባት ዘለዎ ምትእምማን ኣብቲ ብዛዕባ ነፍሲ ወከፍ ሰብ ዘለዎ ዓሚቕ ፍልጠት ተመርኰሰ ስለ ዝኾነ ድማ እዩ እዚ ኣምላኽ ንኣና ዘርእዮ ልግሲ ብገርህ ዘይኮነስ ጥበባዊ ተግባር እዩ በሉ። እግዚኣብሔር ሓደ ሓደ እዋን ንሕና ባዕልና ክንፈልጦ ዘይንኽእል ጽቡቕ ነገር ኣብ ውሽጥና ይርእዩ ክብሉ ድማ ኣዘኻኸሩ። በዚ ምኽንያት እዚ ድማ ኣስዕብ ኣቢሎም ቅዱስ ኣቦና እቲ ንመሬት ልብና ካባና ጸቢቑ ዝፈልጥ ጐይታ ብተኣማንነት ገዛ ርእስና እንተሂብናዮ መዓልቲ መጸ ንሱ ብምትእምማንናን መን ክንከውን ከም እንኽእልን ካብ ምእማን ኣየቋርጽን እዩ በሉ። ቃላምላኽ ብትሕትናን ብግሉጽነትን ተቐባልነት ምስ ረኸበ ፍረ መንፈስ ቅዱስ ከም ዘፍሪ ርእሰ ሊቃነ ጳጳሳት ገሊጾም ነቲ ቅዱስ ጳውሎስ ናብ ሰብ ገላትያ ዝጸሓፎ መልእኽቲ ብምዝኽኻር ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ለውሃት፣ ሕያውነት፣ ተኣማንነት፣ ልግሲ፣ ርእስኻ ምግታእ ክብሉ ድማ ዘርዚሮም ዓለምና ነዚ ፍረታት እዚ ክትመልኦን ብኣኡ ክትልወጥን ክሳብ ክንደይኮን እዩ ዘድልያ ዘሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ ዝሕጂ ዘሎ ዘመነ ክረምቲ ብምጥቃስ ንክርስትያን ምእመናን መንፈሳዊ ህይወቶም ብምምዕባል ንዕርፍቲ ዝኸውን ግዜ ብግቡእ ክጥቀምሉ ኣተባብዕዎም። ስለዚ ብፍላይ ኣብ ዘናይ ክረምቲ መዓልትታት ዕርፍቲ ቃል ኣምላኽ ንምስማዕን ንምንባብን ንምስትንታንን ቦታ ንምሃብ ቆራጽነት ንግበር ብምባል ትርጉም ዘለዎ እዋን ጽሞናን ጸሎትን እውን ከነተባብዕ ኣለና ክብሉ ተላበዉ። ከምዚ ዝኣመሰለ ህሞት ንኣካላትን መንፈስን ከም ዘሐድሶምን ንክርስትያን ምእመናን ወንጌል ንምስባኽ ድልዋትን ኣብ ምስፋሕ መንግስቲ ኣምላኽ ኣበርክቶ ክገብሩ ከም ዘኽእሎምን ናብ መዓልታዊ ህይወቶም ንኽምለሱ ከም ዘዳልዎምን ድማ ገለጹ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም።
1: ሓምሌ 12/2018 እዚ ሰንበት እዚ ዘክረምቲ ዘጊምየ ዘደመና ተባሂሉ ዝፍለጥ ወይ ከዓ ዘዘርኢ እውን ይበሃል እዩ። ሓደ ግዜ በዚ ዝፍለጥ ሰንበት ኢና ዘኪርና ዘለና። ኣብዚ ሰንበት እዚ ከዓኒ ዓላማ ሕርየተይ ንድልየት ኣምላኽ ምፍጻም እዩ ዝብል ኣርእስቲ መሰረት ገይርና ነዚ ሰንበት እዚ ክነስተንትን ኢና። መዝሙር ክርስቶስ ንጉስ እዩ መሓሪ እዩ ንዘራእይ ዘርኢ ይህቦ ንእኽሊ ንምግቢ የብቅዖ ንመስኪን ካብ ምድሪ የተንስኦ ንስልጣኑ ሓደ እኳ ኣይምንዝዖን ንጻድቃኑ ተሓጓሲ እዚ ዘሎም ሰንበት ንዕረፍቲ ሰርዐ ገባር ህይወት ኣብ ዓመት ክረምቲ ዝኽፍት እዩ። ምስባክ ሃወፅካ ለምድሪ ወኣርወይካ ወኣብዛሕካ ለብእላ ፈለገ እግዚኣብሄር ሙሉእ ማያት ንምድሪ በጻሕካያን ኣውሬኻያን ሃብታ ከዓ ኣብዛሕካዮ ፈለግ እግዚኣብሄር ማይ ዝመልአ እዩ። መዝሙር 65:9 ቃል ወንጌል ካብ ወንጌል ማርቆስ ካብ ምዕራፍ 6 ካብ 7-13 ኢየሱስ ነቶም 12 ናብኡ ፀዊዑ በብክልተ ገይሩ ክልእኾም ጀመረ። ኣብ ልዕሊ ርኩሳት መናፍስቲ ድማ ስልጣን ሃቦም ንመገዲ ድማ በትሪ ጥራይ እምበር ሳንጣ ኾነ እንጌራ ወይ ገለ ገንዘብ ኣብ ቀናወቶም ከይማልኡ ኣሳእን ኣብ እግሮም ክእትዉ እምበር ክልተ ቐሚሽ ከይሕዙ ኣዘዞም። ከምዚ ድማ በሎም ካብኡ ሳዕ ትወፁ ኣብቲ ዝኣተኹምዎ ቤት ተቐመጡ። ኣብቲ ዘይተቐበልኹም ወይ ዘይሰምዕኹም ዓዲ ካብኡ ወፂእኩም ንኣኣቶም ምስክር ክኾኖም ደሮና ኣጋርኩም ንገፉ። መዓልቲ ፍርዲ ካብ ነታ ዓዲ እቲኣስ ንሰዶምን ጎሞራን ከም ዝቐለን ብሓቂ እብለኩም ኣለኹ። ንሳቶም ድማ ወፂኦም ኩሉ ክንሳሕ ሰበኹ። ስለዚ ብዙሓት ኣጋንንቲ ኣውፅኡ ንብዙሓት ሕሙማት ድማ ዘይቲ እናቐብኡ ኣሕወይዎም። ዘለናዮ እዋን ኣብ ዓድና እዋን ክረምቲ እዩ። ምድረ ሰማይ ብግመን ፊግፊግታን ጸልሚቱ ጎቦታት ብግመ ተሸፊኑ ሰማይ ብጸሊም ደበና ተኸዲኑ ዝረአየሉ እዋን እዩ። ነዚ ኣብ ግምታ እትዩ ልጡርያና ነዚ ሰንበት ዘግምየ ይሰምዮ። ክረምቲ ብፍላይ ኣብ ሃገረሰብ ኣብ ተስፋ ዘሳግር ኮይኑ እምበር ከቢድ እዩ። ኣብ መንፈሳዊ ህይወትና ክነዛምዶ ከለና እውን ካብ ኣምላኽ ከይተፈለየና ኣብኡ ሙሉእ እምነት ገይርና ብተስፋ እንጓዓዘሉ እዋን እዩ። ናይ ሎሚ ንባባት እንተርእየና ኣብ ሓደ ዘተኮሩ እዮም። ንሱ ከዓ መፀዋዕታ ወይ ሕርየት ኣምላኽ። እዚ ከዓ ነቲ ሓዋርያዊ ተልእኮ ቤተ ክርስትያንን ንናይ ነፍሲ ወከፍና ልኡኻቱ ክንከውን ዝተሓረናሉ ዘመልክት እዩ። ሕርየትና ብዕድል ወይ ብኣጋጣሚ ዝኾነ ነገር ኣይኮነን። ኣምላኽ ድላዩ ኮይኑ ንፍሉይ ዓላማን ተልእኮን ዝመረፀና ኢና። ቤተ ክርስትያን ነዚ መሰረት ገይራ ኣብ ውሽጢ ሕልናና ኣቴና ፍሉይ ሕቶታት ንርእስና ክንሓትት እሞ መልሲ ክንህብ ተደልየና። እንታይ እዩ ዓላማ ኣምላኽ ንኣይ ልኡኹ ክኸውን ዝሓርየኒ? ነቲ ዝተሓረኽዎ ዓላማ ኸ ብግቡእ ዶ እፍፅሞ ኣለኹ? ኣብ ብሉይ ኪዳን ኣምላኽ ንፍሉይ ዓላማ ንሰባት ኣብቲ ንሱ ዝደልዮ ክዓዩ

ሓረስታይ ካብ ደቡባዊ መንግስቲ ይሁዳ ንሰሜን ኣብ መንግስቲ እስራኤል ሰሜናዊ ክፍሊ ኤፍራይም እስራኤል ሰማርያ ዝብል ኣስማት እውን ይወሃቦ እዩ ከይዱ ኣብኡ ኣብ መገዲ ኣምላኽ ክምለሱ ን ክነግሮም ሓሪይዎ በቲ እዋን መንግስቲ እስራኤል ኣብ ክልተ ተመቂሉ ነይሩ ሰሜናዊ እስራኤል ደቡባዊ መንግስቲ እስራኤል ተባሂሉ ተኸፊሉ ነይሩ ሆሴዕ ማንም ሓረስታይ እዩ ነይሩ ኣምላኽ ግን ሓሪይዎ ነቶም ኣብ ሰሜን ዝነበሩ ነቢያት በቲ እዋን ኣይሓረዮምን ንሆሴዕ ግን ኣብ ሰሜን ከይዱ ኣብ ኣምላኽ ክምለሱ ክነግሮም ልኢኽዎ ኣብ ሓዲስ ኪዳን ማርያም ኣደ ኣምላኽ ክትከውን ብኣምላኽ ተሓርያ 12 ሃዋርያ ሰስርሖምን መነባብሮኦምን ከለዉ ኢየሱስ ሰዓቦኒ ገፈፍ ስስተብ ኣብ ፀሓቲ ብስራት ወንጌል መንግስቲ ክገብረኩም እየ እናበለ ሓሪይዎም ንጳውሎስ ኣብ መገዲ ደማስቆስ ብድንገት ሓሪይዎ ን7ተ ዲያቆናት ብሃዋርያቱ መንፈሱ ኣውሪዱ ሓሪይዎም ነዚ መሰረት ጌርና እምበኣር ኣምላኽ ንነፍሲ ወከምና ከም ዝሓረየና ንርኢ ሕርያት ፍጥረት መዓይቲ ኣምላኽ ክንከውን ዝተሓረየና ኢና ሕርየትና ንድላይ ኣምላኽ ክነብፅሕ ክንነግር እዩ ኣምላኽ ክሓርየና እንከሎ ኣብ ዓቕምና ኣብ ፍልጠትና ተመስሪሲቱ ኣይኮነን ባዕሉ ብመገዱ ከም ዝመርፅ ንርኢ ንሱ ዝደልዮ ንድላዩ ፅን ኢሉ ዘብፅሕ ዝነግር እዩ ንሕና ብጥንቀት ልኡኻት ኣምላኽ ክንከውን መብፅዓ ኣቴና ክርስትያን ማለት ንድላይ ኣምላኽ ዝለኣኽ ዘብፅሕ ማለት እዩ ሕርየትና እምበኣር መጀመርያ ቅዱሳን ክንከውን ድሕሪኡ በቲ ኣምላኽ ዝሓረየና ሰበኽቲ ወንጌል መስከርቲ ክንከውን እዩ ከም ሰባኺ ኣብ ኣምላኽ ዝመለስክዎም ሰባት ኣለዉ ዶ ኢልና ንርእስና ክንሓቲ ፅቡቅ ኣጋጣሚ እዩ መልእኽቲ መን እየ ዘበፅሕ ዘለኹ ክንብል ይግባእ ኣብ መልእኽቲ ጳውሎስ ናብ ሰብ ኤፌሶን ኣምላኽ ብኢየሱስ ገይሩ ከም ዝሓርየና ጥራሕ ኣይኮነን ዝዛረብ ኣምላኽ ስለምንታይ ከም ዝሓርየና ይነግርን የዘኻኽርን ኣብ ቅድሚኡ ቅዱሳንን መንቅብ ዘይብሎምን ምእንቲ ክንከውን ቅድሚ ምፍጣር ዓለም ሓርየና ኤፌሶን 1:4 ብካልእ ዘራርባ ዓላማ ተፈጥሮና ድላይ ኣምላኽን ምክንያት ሕርየትና እዚ እዩ ዝኾነ ኮይኑ ከምቲ ሓደ ንገዛእ ርእሱ ጥራሕ ዘይነብር ካልኣይ ምክንያት ስለምንታይ ኣምላኽ ከም ዝሓርየና ክንርኢ ከለና ንካልኦት ኣብ ኣምላኽ ክምለሱ ወይ ክፈልጡ ክንለኣኽ እዩ እዚ ከዓ ተልእካዊ መንፈስ ክንዕቢ ንማለት እዩ እዚ ክልተ ምክንያት ሕርየትና ብሓደ እንተገበርናዮም ኣብቲ መወዳእታ ምክንያት ተፈጥሮ ዕላማና ኣብቲ ኣምላኽ ዝደልዮ ክንበፅሕ ንኽእል ናይ ሎሚ ወንጌል ነታ ካልኣይቲ ምክንያት ሕርየትና ብዝያዳ የተኩር ክርስቶስ ነቶም ዝሓረዮም ነቲ ዓላማ ኣምላኽ ዝሓረዮም ኣብ ሂወቶም ብዝያዳ ክረድኡ ኢሉ ን3 ዓመት ኣስተምሂርዎም ኣብ መወዳእታ ነቲ ቀዳማይ ዓላማን ድላይ ኣምላኽን ከብፅሑ ልኢኽዎም ተልእኮኦም ከዓ ኣብ ማሕበረሰብን ኣብ ዓለምን እዩ እዚ መጀመርያ ንርእሶም ዝኣተውዎ ድሓር ንሳቶም ንካልኦት ኣብኡ ከም ዝኣትዉ ገይርዎም እዚ እዩ ኣብ ክርስቶስ ምዕባይ ማለት ሂወትካ ብምልኡ ናይ ክርስቶስ ጌርካ ንኣኻ ዝረኣየ ንክርስቶስ ከም ዝረኣየ ምግባር ኣብ ሂወትና ንቅድስና ክንለብስ ክንፅዕር ነዚ እናገበርና ንካልኦት እውን ኣብ ኣምላኽ ተመሊሶም ቅድስናን ሓቅን ክለብሱ ምሕጋዝ ነዚ ዝገብር ሓዋርያ ሰባኺ መስካሪ ክንብሎ ንኽእል ነዚ ቅዱስ ተልእኮ ግብራዊ ክንገብሮ ክንፍፅሞን ንኣይ ይጣዓመኒ እንብል ክንከውን የብልናን ፍቕሪ ደፊኡና ንካልኦት ከማና ዝበሉ ሰባት ካብቲ ዘለውዎ ኣብ ኣምላኽ ከም ዝምለሱ ምግባር እዩ ከም ፃፀየ ምግቢ የናዲ እሞ ምስ ረኸባ ኣብ ኣሕዋቱ ኣምፂኡ ዝካፈላ ንሕና እውን ንዘለና ምስ ኣሕዋትና ተኻፊልና ክንክእል ኣለና ኣብ መወዳእታ ንሪዮ ክርስቶስ ንሃዋርያረቱ ንዝሃቦ መልእኽቲ እናብፅሑ ከለዉ ኣብ መንጎ ከይደናገሩ ወይ እውን ብዝኾነ ምክንያት ከየብፅሕዎ ከይተርፊ ኢሉ መምርሒታት ሂብዎም እሱ ኣብ ከመይ ዝበለ ዓለም ይልእኮም ከም ዘሎ ማለት ምቾት ጣዕሚ ብዝተፈላለየ ፈተና ዘለዎ እሞ ትርጉም ተልእኮኦም ጠሊሞም ኣብ ካልእ ከይዝንብሉ ኢሉ መምርሒ ሂብዎም ለቢስካዮ ዘለካ ሂወት ዋንኡ ኣምላኽ ከም ዝኾነ ተረዲእካ ከምቲ ኣምላኽ ዝደልዮ ጌርካ ክትጓዓዝ ይግባእ ተልእኮ ክርስቶስ ክዕወት እዚ ንኣይ ጥራሕ ይጣዓመኒ ዝብል ዓለምና ኣብ ሃብትን ምቾትን ጥሒሉ ኣብ ፍትወትን ድልየትን ስጋን ጥራሕ ዘንቢሉ ዘሎ ዓለም ክንዝንግዖ የብልናን ንዝኾነ ካብ ድላይ ኣምላኽ ከይንፍፅም ዝዓግተና ሓይሊ ሰጋእ ክንብል የብልናን ኣብ መምርሒ ክርስቶስ እንተፀኒዕና ብኡ እንተተመሪሕና ንድላይን ዓላማን

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብማድበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vva ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ዕለት 25 ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንኽረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 25 መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔርን ዝሓለፈ ቀዳም ኣብ ሃዋርያዊ ህንፃ ካስትል ጋንዶልፎ ብሰበኻ ኣልባኖ ንኽብሪ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ዝቐረበ ሙዚቃዊ ምርኢት ናይ ቅድስቲ መንበር ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ሃገረ ዩክሬይን ከም ወኪል ርእሰ ሊቃነ ጳጳሳት ዘካይድዎ ዘለዉ ምብጻሕ ጳጳሳት ዛምቢያ ብምኽንያት ኣብ ዝመጽእ ወርሒ ነሓሰ ዝካየድ ሃገራዊ ምርጫ ዘውፅዎ መግለጺ ህልው ኩነታት ሰብኣዊ ቅልውላው ኣብ ቃዛ ኣብ ዝምልከቱ ቀንዳ ርእስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 25 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እትዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እትዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባዅዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሓና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮና ስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጡ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እትዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብታህዋኽ ናይ ምፍራድ ፈተና ምቅዋም ከምኡውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሪ ወትሩ ንምሕጋዝ ድልው ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዝሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕቡ እውን ኣተባብዕዎም። ካብ ትዕቢትን ንኻልኦት ንምግዛእ ዘሎ ባህጊ ወይ ከዓ ንእምነት ንምጭፍላቕ ሓይሊ ካብ ምጥቃም ክርሕቁ ኣተባብዕዎም። ኣብ ክንዱስ ክርስትያን ምእመናን ኣብቲ ህዱእ እዮ ኣምላኽ ክውከሉ ኣለዎም ክብሉ ድማ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም ነቶም ኣብቲ ግዜ እቲ ካርዲናል ዝነበሩ ብፁእ ኣቡነ ጆሴፍ ራትዚንገር ጸኒሖም ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ዝኾኑ ብምጥቃስ ክርስትያን ምእመናን ርትዓዊ ዘርኢ ክቕበሉ ተጸዊዖም ኣለዉ። እዚ ድማ ናይ ዓወትን ዕቤትን ዘይኮነስ ንገዛ ርእስና ንኣሽቱ ተግባራት ንምውፋይን ንኻልኦት ንምግልጋልን እዩ ክብሉ ከም ዘስተምሃሩ ኣዘኻኸርዎም። በዚ ከምዚ ክርስትያን ምእመናን ንዓለም ካብ ውሽጦም ክቕይሩ ዝኽእሉ ንእሽቶ ዘርኢ ወንጌል ከምኡውን ማይ ብሑቕ ፍቕሪ ክኾኑ ከም ዘለዎም ብምዕዳም ኣስተንትኖኦም ደምደሙ። ርእሰ ሊቃነ ጳጳሳት ልዮን ሓሳባቶም ኣብ ምዝዛም ነቶም ኣባኡ ተረኽቡ ምእመናን ናብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ እታ ንዘርኢ ቃል ኣምላኽ ብትሕትና እተቐበለቶ ኣደ ንክርስትያን ምእመናን ኣብ ጉዕዞ እምነት ክድግፎም ጸልዮም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ጸሎት መልኣከ እግዚኣብሔር ድሕሪ ምዕራጎም ነቲ ብውግእን ዓመፅን እተበታተነን ነቲ ኣብ እተፈላለየ ክፍልታት ዓለም ዝፍጸም ዘሎ ፍጻሜታትን ብሻቕሎት ይከታተልዎ ከም ዘለዉ ገለጹ። ንዅሎም ደቂ ሰባት ከዓ ኩሉ ሰዓ ጸሎትና ምእንቲ ሰላምን ርሕራሐን ክንገብር ተማሕጺኖም። ነቶም ኣብ ካስትል ጋንዶልፎ ኣብ ፒያሳ ደላ ሊበርታ እተኣከቡ ብዙሓት ነጋድያን እውን ሰላምታ ኣቕረቡሎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጋንዶልፎ ዝርከብ ሃዋርያዊ ህንፃ ብዘይካ ሒደት ህዝባዊ ፍጻሜታትን ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔርን ጥራይ ዝፍጽሙሉ ኣብ ናይ ዕርፍቲ ግዜ እኳ እንተሃለዉ እንደገና ሻቕሎቶምን ሓሳባቶምን ናብቲ ንዓለም ዝጸሉ ዘሎ ሓያሎ ግጭታት ከም ዘተኰሩ ገለጹ። ነተን ብውግእን ዓመፅን እተበታተና እተፈላለየ ሃገራት ዘጋጥመን ዘሎ ፍጻሜታት ብሻቕሎት ንከታተሉ ኣለና። ነቶም ብሰንኪ ዝግጭታት ዝሳቐዩን ዝሞቱን ዘለዉ ኣይንረስዓዮም። ኣብቲ ምእንቲ ሰላም ንገብሮ ልግሲ ድማ ዘየቋርፅ ጸሎት ንወስኸሉ ክብሉ ተላበዉ። ሎሚ እውን ኣብቲ ኣብ ዩክሬይን ዝቕጽል ዘሎ ግጭት ግዳያት ዝኾኑ ሰባት ከም ዝሞቱ ጸብጻባት ተዘርጊሑሎ። ርእሰ ከተማ ኪየቭ ድማ ብብርቱዕ ሚሳይላት ሩስያ መጥቃዕቲ ወሪድዎ ኣሎ። ሓደ ሰብ ከም እተቐትለ ብዓሰርተታት ዝቝጸሩ ድማ ከም ዝቈሰሉ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ሰራዊት ዩክሬይን ኣብ ጸሊም ባሕርን ባሕሪ ኣዦቭን ኣብ ልዕሊ ወተሃደራዊ ዕላማታት ሩስያ መጥቃዕቲ ከም ዝፈጸሙ ይንገር ኣሎ። እዚ ከምዚ ኢሉ እንከሎ ድማ ኣብ ደቡባዊ ኢራን ሓድሽ መጥቃዕቲ ኣየር ኣሜሪካ ከም እተፈጸመ ጸብጻባት ቴሄራን የመላኽቱ። ኣብ ኩዌት ኣብ ዝርከብ ወተሃደራዊ መሳለጥያታት ኣሜሪካ ድማ ደብዳባት ሚሳይልን ድሮናትን ግብረ መልሳዊ መጥቃዕቲ ከም ዝገበሩ ተገሊጹ ኣሎ። ኩርዲስታን ኢራቅ እውን በዚ ኩነታት እዚ ተተንኪፉሎ። ዋሽንግተን ነዚ ሓድሽ መጥቃዕቲ ምስቲ ዝሓለፈ ዓርቢ ኣብ ዮርዳኖስ ኣብ ዝርከብ መደበር ኣየር ሙዋፍቕ ኣልሳቲ እተፈጸመ መጥቃዕቲ ኣተሓሒዝዎ ኣሎ። ኣባኡ ድማ ክልተ ወተሃደራት ኣሜሪካ ተቐቲሎም ሓደ ሳልሳይ ድማ ሃለዋቱ ከም ዘይተፈልጠ ሓቢሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስዒቦም ንዅሎም ተቐማጦ ካስትል ጋንዶልፎ ሰላምታን ምስጋናን ኣቕረቡሎም። ነቶም ኣብ ኩሉ ኩርናዓት ዓለም ዝመጹ ነጋድያን ከዓ ብሓጐስ ተቐበልዎም። በዚ ከምዚ ድማ ቅዱስነቶም ፍሉይ ሰላምታ ኣቕረቡሎም። ነቲ ብኽብርቲ እናቴ ኤልቪራ እተመስረተ ማሕበር ቸናኮሎ ንበዓለ ህይወት ኣብ ሳሉዞ እተኣከብን ንምንቅስቓስ ሓደስቲ ስድራ ቤታት ፎኩላርን ንኣህጉራዊ ጉባኤ ኣብያተ ትምህርቶም ንዝተጋብኡን ኣብ ናይ ክረምቲ ቤት ትምህርቲ ንዝሳተፉ ዘለዉ ሜክሲካውያን ተምሃሮን ከምኡውን ንዓለም ለኻዊ ሕብረት ካቶሊካውያንን ዝኣመሰሉ ጉጅለታት ፍሉይ ሰላምታ ኣቕረቡሎም። ቅዱስነቶም ብቋንቋ እንግሊዝ ኣብ ዘካፈልዎ ሓሳባት ድማ ነቶም ኣብ ኣህጉራዊ ስልጠና ናይ ስነ ምዕበያ ዝሳተፉ ዘለዉ መንእሰያት ኣባላት ሬኒዩም ክሪስቲ ከምኡውን ኣብ ንግደት ልዮን ዝሳተፉ ዘለዉ ንኣውስትራልያን ነጋድያን ምስ ተራዳይ ጳጳሶም ብፁእ ኣቡነ ኣንቶኒ ፐርሲ ናይ ሰበኻ ሲድኒ ሰላምታ ኣቕረቡሎም። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ኣብ ካስትል ጋንዶልፎ ሰበኻ ኣልባኖ ንኽብሪ ርእሰ ሊቃነ ጳጳሳት ኣብ ናይ ክረምቲ ዕርፍቶም ኣብ ዝርከብሉ ዘለዉ እዋን ሙዚቃዊ ምርኢት ቀሪቡሎም። ጽባቐ ኣብ ዘይብላ ዓለም ኢና እንነብር ዘለና። ኣብ ከምዚ ዝኣመሰለ ኣጋጣሚ ብሓባር ናይ ምእካብ ኣጋጣሚ ምርካብ በሐቂ ዓብይ ውህበት እዩ ክብሉ ድማ ቅዱስነቶም ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቀዳም ዕለት 18 ሓምለ ምሸት ኣብ ቅርዓት ሓዋርያዊ ህንፃ ካስትል ጋንዶልፎ ኣብ ዝቐረበሎም ሙዚቃዊ ምርኢት ነቶም ኣባኡ ተረኽቡ ቃል ሰላምታ ኣካፈሉ። ጽባቐ ኣብ ዘይብላ ዓለም ኢና ንነብር ዘለና። ውግእን ግጭትን ጽልእን ዓመፃን ሽቕለት ኣልቦነትን ካልእ ብዙሕ ጸገማትን ዝኣመሰለሎ ኣብ ከምዚ ዝኣመሰለ ኣጋጣሚ ብሓባር ናይ ምእካብ ኣጋጣሚ ምርካብ ብሓቂ ዓብዪ ውህበት እዩ። ከመይሲ ካብ ዝዅሉ ንላዕሊ ዝኾነ ነገር ከም ዘየሎ የዘኻኽረና። ሰብኡትን ኣንስትን ከም ኣሕዋትን ኣሓትን ብሓባር ኮይኖም ነቲ ካብ ልቢ ናብ ልቢ ክንጥምትን ናብ ሰማይ እውን ክንጥምት ዝሕግዘና ጽባቐ ክገልጹ ከም ዝኽእሉ እውን የዘኻኽረና። እዚ ሙዚቃዊ ምርኢት ርእሰ ሊቃነ ጳጳሳት ንኽረምታዊ ዕርፍቲ ኣብ ደቡብ ሮማ ኣብ ዝጸንሕሉ እዋን ከም ምልክት ምቅርራብን ፍቕርን ሰበኻ ኣልባኖ ዝተወደበ መደብ እዩ። ከም እንዝክሮ ቅድሚ ሓደ ወርሒ ናብ ሃገረ እስጳኛ ተጓዒ ዘነበርኩ። ዕላማ ዝጉዕዞ ድማ ኣዒንትና ናብ ሰማይ ንምልዓል እዩ ዝነበረ። ሙዚቃን ስነ ጥበብን ጽባቕን ናብ ላዕሊ ክንጥምት፣ ናብ ኣምላኽ ክንስጉም፣ ከምኡውን ናብቲ ሓቂ ብሉፅ መዳያት ሰብኣዊ ኣካል ንኽንስጉም ዝሕግዘና መሳርሒታት እዮም ክብሉ ቅዱስነቶም ኣዘኻኸሩ። ቀጺሎም ድማ ብዛዕባ ዋጋ ሙዚቃን ስነ ጥበብን ብምስትንታን ሰብኣዊ ዒንትና ካብቲ ሕጂ ዘሎ ጸገማት ሓሊፍና ከነልዕል ዘኽእለና መንገዲ ከም ምዃኑ ገለጹ። ጽባቐ ድማ ናብ ኣምላኽ ዝመርሕን ተስፋ ዝመልስ ተመክሮ ምዃኑ እውን ኣመልከቱ። ኣብዚ ሙዚቃዊ ምርኢት እውን ከምኡ እዩ ዘጋጥመና ዘሎ። ማርኮ ሮግሊያኖ ዝበሃል ቫዮሊን ዝጻወት ዝነበረ ነቲ ፖሎኔዝ ካብቲ ኒኮል ፓጋኒኒ ዘዳለዎ ሳልሳይ ምርኢት ቫዮሊን ብተፈላለየ መንገዲ ክጻወትን ከሎ ሳሮና ቶማሲ ጎልካር ዝተባህለ ተጻዋቲት ፒያኖ ኸኣ ኣብ ትሕቲ መሪሕነት ማስተር ፒየር ካርሎ ኣሪዝዮ ብሉዊስ ባክሎቫ እተዳለወ ሙዚቃ ኣቕረበት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም ሙዚቀይናታት ምስጋናኦም ብምግላጽ ነቶም ኣጸቢቖም ዝተንከፉ ንስነ ጥበባውያን ልባዊ ምስጋናይ ይገልጸሎም። ንሰበኻ ኣልባኖ ድማ ነዚ ሙዚቃዊ ምርኢት እዚ ስለ ዘዳለወልና ኣመስግኖም። ንዅልኻትኩም ኣብዚ ተኣኪብኩም ዘለኹም ኣብዚ ጽባቐ ዝመልኦ ህሞት ብሓቂ ዓብዪ ነገር ክንርኢ ክኢልና ኢና። ብብዙሕ መንገድታት ናብቲ ኣምላኽ ኣብ ፍጥረት ዝሓስቦ ማለት ናብ ጽባቐ ምእታው ምእንቲ ክንክእል እዩ በሉ። ኣብቲ ምሸት ጳጳስ ሰበኻ ኣልባኖ ብፁዕ ኣቡነ ቪንቸንሶ ቪቫ ኣብ ምእተው እቲ መደብ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ሰላምታ ኣቕረብሎም። እዚ ሙዚቃዊ ምርኢት ምስጋናና እንገልጸሉን ውህበትን ውህደትን ሙዚቃ ብሓባር እንካፈለሉን መንገዲ ክኸውን ከም ዝዓለመ ድማ ገለጹ። እዞም ጳጳስ ሰበኻ ኣልባኖ ከም ዝገለጽዎ ነቲ ናይ ቤሊኒ ሮማኖ ዝሃቦ ሓሳባት ብምጥቃስ ኣብተን ዓለም ዝበታትና ዘሎ ሓያል ትያትራት ውግእ እተን ምስ ደቀንን ስድራ ቤተንን ሓቢረን ዝለዕለ ዋጋ ግጭታት ዝኸፍላ ዘለዋ ኣንስትን ኣዴታትን ዘተኰረ ከም ምዃኑ እውን ኣመልከቱ። ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰላም ዘቕረብዎ ጻውዒት እውን ዳግም ኣቃልሑ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ በርዲቺቭ ኣብ ዝርከብ መካነ ንግደት ቅድስተ ማርያም ዘቀርሜሎስ ኣብ ዝዕሪ ቁምሳቶ ቅዳሴ ኣብ ዩክሬን ሰላም መክህሉ ተማሕፂኖም ንምእመናን ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 መንፈሳዊ ቅርበት ኣረጋጊፆም ኣብ እግዚኣብሔር ተስፋ ፈጺሞም ከይስእኑ ድማ ከም እተማሕፅኑ ዜና ቫቲካን ኣፍሊጡ። ሊቀ ጳጳሳት ፖል ሪቻርድ ጋላገር ንመበል 35 ዓመት ምሕዳስ ኣቃወማታት ናይ ላቲን ስርዓት እትቕተል ካቶሊካዊት ቤተ ክርስትያን ንምጽምባል ልዑኽ ርእሰ ሊቃነ ጳጳሳት ኮይኖም ኣብ ዩክሬን ኣብ ዘካይድዎ ዑደት ኣብ በርዲቺቭ ሰንበት ዕለት 19 ሓምለ ኣብ መካነ ንግደት ኖና ቅዱስ ድንግል ማርያም ደብረ ቀርሜሎስ ምስዋዕተ ቅዳሴ ከም ዝዓረጉን በርዲቺቭ ኣብ ዩክሬይንን ኪኖኡን ካብ ዝርከቡ ናይ ካቶሊካውያን ቅዱሳት ቦታታት ሓደ ምዃኑ ዝዝከር እዩ። ሊቀ ጳጳሳት ፖል ሪቻርድ ጋላገር ንዝፍሉይ ኣጋጣሚ ፍሉይ ልኡኽ ርእሰ ሊቃነ ጳጳሳት ልዮን ኮይኖም ኣብቲ ሃገር ዕለት 16 ሓምሊ ዝጀመርዎ ጓሳውን ስነሜላውን ክሊዓዊ ርክብን መዳድ ዘተቃልል ምስ ናይ ቅዱስ ዮሃንስ ጳውሎስ ዳግማዊ ታሪካዊ ምብፃሕ ኣብ ዩክሬይን ዝኽሪ መበል 25 ዓመት ዝተተሓሓዘ ሃዋርያዊ ዑደት ብምቕጻል ኣብ ራብዓይ መዓልቲ ዑደቶም ኣብ መካነ ንግደት ቅዱስ ተማርያም ዘቀርሜሎስ ኣብ ዝዕረጎ ምስተ ቅዳሴ ኣብ ዝለገስዎ ስብከት ናይቲ ዘካይድዎ ሃዋርያዊ ዑደት ዘተቃልሎ ጓሳውን ስነሜላው ክሊዓዊ ورکب بشن خات به مزخ خار لعل خل جنب سؤالات مساعات خات کم بفلای مسهم معنن زس قیون حبیره کم اون عبکر مقدس دنگل مريم زکر میلوس من تهیاب سلام فتحن نه کبر تحقیر کم کتصلی ایوبیلام عد اجزی عبیرن النق دوس زنار دبرک ارمیلوسن حجی نباخن ملاس علنا عبکدمی اتی عبزی زخبرت امرعوی مسلخی بسؤالات مسگانان بمقرب اجزی عبیر سلام قهبنا نلمن ایلام ናይ ቅዱስ መንበር ርከበ መስሐገራተን አጉራን ተከላተን ወናጽ ሐፊሊ ከባፓሳት ገላገር በናይ ቅዱስ መንበር ሐውራይ ለኦክ አብ ዩክሬን ከባፓሳት ቪዝቫል ዳስ ኩልቦካስ ተሰኛም አብቲ አብሽን ቅዱስ ተምንት ሳልሰና 4 ዓመተ ምህረት ዝተሃን ጸበተ መቅደስ ቅዱስ ድንግል ማርያም ዘቀርሜሎስ አብ ዘርጎም ሰጠ ቅዳሴ ወከልት ሰበስልጣንን አብ ዩክሬን ናይ ዝተፈላለያ ሐገራት ሎካና መንግስታትን ካብ መላእተ ሐገር ዝመጹ መንፈሳው ነጋዲያንን አብ ዩክሬን ናይ ግራስ ናይ ተኸተል ካቶሊካዊት ቤተ ክርስቲያን ዓቢሊ ከባጳሳት ዝቪስቶስላቭ ሸፍቾክን ናይ ዝተፈላለያ ናይ ምስራቅ ስርዓት ዝኽተላ ኣብያተ ክርስቲያንን ወከልቲ ከም ዝሓበሩ ዋና ፀሓፍ ርከብ በምስ ሃገራትን ኣህጉራዊ ትካላትን ቅድስቲ መንበር ኣብ ማበል 35 ዓመት ምሕዳስ ኣቃወማታት ናይ ላቲን ስርዓት እትኽተል ካቶሊካዊት ቤተ ክርስቲያን ኣብ ዩክሬይን ልኡኽ ርእሰ ሊቃነ ጳጳሳት ኮይኖም ክሳብ 21 ሓምለ ኣብቲ ሃገር ሃዋርያዊ ዑደት ብምቕፃል ዕለት 19 ሓምለ ኣብ ዘዕርቆ ምስዋእተ ቅዳሴ ኩሉ ምእንቲ ሰላም ክፅሊ ተማሕፂኖም ኩሉ ሰብ ብፍላይ ነቶም ብሰንኪ ትውግእ ዝያዳ ዝሳቀዩ ዘሎ ሰባት ኣብ ልቦም ክዕቅብዎም ናይ ኬቭ ዥቶሚር በዓል መንበር ጳጳስ ቪታሊ ከይርቪስኪይ ቅድሚ መስዋእተ ቅዳሴ ኣብ ዘስምዕዎ ናይ እንኳ ድሓን መጻእኩም መደረ ተማሕፂኖም እዚ ህዝቢ እዚ ናይ ኣምላኽን ኣማላድነት ቅድስቲ ድንግል ማርያምን መትእትታዊ የድልዮ ቢሎም ሊቀ ጳጳሳት ጋላገር ናይ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ጸሎትን ቅርበትን ኣቕሪቦም ኣብ ዘስምዕዎ ስብከት ካብ ፈጣሪናን መድሓኒናን ኣምላኽ ዝበልፅ መገድታት ሰላም ዝፈልጥ ስቃይ ደቂ ሰብ ዝርዳእን ትርጉም ሂወት ክመልሰል ናን ከበርታዓናን ክሕድሰናን ዝኽእል ወላ ሓደ የልቦነ ከም ዝበሉ ዜና ቫቲካን ይሕብር ካብ መፅሓፈ ነገስታት ተወስደ ናይ ዕለቱ መንባብ ኤልያስ ቅድሚ ምስማዕን ልመናዊ ቅድሚ ምፍፃሙን 7 ግዜ ጸሎትን ኣብ ኣምላኽ ክብ ከም ዘበለ ይገልጽ እቲ ነቢይ ምስ ጎይታ ኣብ ደብረ ቀርሜሎስ ተራኺቡ በዚ ምክንያት እዚ ድማ እግዚኣብሔርን ህዝቡን ምድሮምን ሂወት ዝህብ ዝናብ ከም ዝሰድድ ርግፀይና ነበረ ስለዚ ጸሎቱ ቀፅ ጻሊ እዩ ኔሩ ዝበሉ ሊቀ ጳጳሳት ገላሃገር ኤልያስ ድሮን ነዊሕ እዋን በቲ ብደቂ ሰባት ዝወርዶ ዝነበረ ስደት ከይተሰናበደ ጸኒዑን ክሳዕ መወዳእታ ጽንዓትን ምትእምማንን ከም ዘለዎ ኣርእዩ እዩ ስለዚ ኣብነት ኤልያስ ኣእዳውና ክብ ካብ ምባል ከይነበኩር ኣብ መንጎ ጸገማት ተስፋ ከይንቆርፅ ኣብ ጸሎት ከይደኸምና ክንጸንዕ ኣብ ኣምላኽ ዘሎና ተስፋ ህያው ክንገብርን የተባብዓና ጎይታ ኣብ መጀመርታ ኣብቲ መጽሓፍ ቅዱሳዊ ክፍሊ ከም እነንብቦ መልሲ ዘይህብ ኮይኑ እኳ እንተተራእየ ድሕሪ ናይ ኤልያስ ሻብዓይ ፈተነ ግን ምልክት የልእኽ እቲ ነቢይ ንመወዳእታ ግዜ ናብ ሰማይ ጠመተ እሞ ኣዝዩ ንእሽቶ ደበና ካብ ባሕሪ ክለዓል ይርኢ ኣብታ ክሞት እቲኣ መልሲ ኣምላኽ ብብዝሒ ብመልክዕ ብርቱዕ ዝናብ ከም ዝመጽእ ይርዳእ እዚ ድማ ሓቀይናን ብዙሕን ጸጋታት ካብ ኣምላኽ ጥራይ ክመጽእ ከም ዝኽእል ንምርዳእ ይሕግዘና ልክዕ ከምቲ እንምህለሎ ዘሎና ሰላም እዚ ልዕሊ ኩሉ ህያ ብኣምላኽ እዩ ጽንዓት ከነቋርጽ ወይ ተስፋ ክንቈርጽ የብልናን ምኽንያቱ እግዚኣብሔር ካባና ዝጽበዮ እምነት ምስ ጽድቂ ተግባራትና ንስሓን ትሕትናን ምትእምማንን ጸሎትን ጥራይ እዩ ኢሎም ሊቀ ጳጳሳት ገላገር ጸሎትና ኣብ ኣምላኽን ኣብ ናይ ቅድስት ድንግል ማርያም ናይ ኣማላድነት ሓይሊ ተወኪልና የቕሬታ ምሕታት እውን ዘጠቓልል ምዃኑ ኣጉሊሖም ማርያም በቲ እነኹልካ ዝብል መልሳ ኣቢላ ነቲ ዝተዳለወላ መገዲ ብተኣማንነት ብምስዓብ ንኣምላኽ ብተኣዛዝነት ዝነበረቶ ኣብነት ብፍላይ ኣብዚ እዋን እዚ ምሉእ ብምሉእ ክንስዕ ብድልዋት ዲና እንክብል ሕቶ ኣቕሪቦም ኣደነት ማርያም እውን በዕሉ ኢየሱስ ዝሃበና ውህበቱ እውን ምዃኑ ኣብሪሆም እዚ ንዓና ዓብይ ወኽበትን ፍሉይ መሰልን እዩ እንተኾነ ግን ንዓደ ኣምላኽ ዘሎና ሓላፍነት እውን ዘነጽር እዩ ነዚ ውህበት እዚ ብዝያዳ ብዝፈለጥናዮ መጠን ጥራይ እዩ ምእንተና ዘለዎ ኣማላድነት ዝያዳ ውፅኢታዊ ዝኸውን እቲ እኩይ ኣብ መንጎ ሰባት ጽልእን ምፍልላይን ሞትን ከም ዝዘር ጥራይ ዘይኮነስ ናብ ተስፋ መቁራፅን ምድንጋርን ጭንቀትን ብፍላይ ከዓ እተጠንጠኑ ኮይኑ ክስምዓናን ኣብ ዓለም ክሕግዘ ክሕግዘናን ዝዕቁበናን ዝኽእል ወላ ሓደ ከምዘየለ ብሰላሕታዊ ተግባራት ብምፍታን ምስ ዘእሙነና ኣብ ተስፋ ምቑራፅ ንወድቕ ካልኣይ ንባብ ካብ መልእኽቲ ጳውሎስ ናብ ሰብ ገላትያ ዝተወስደ ኮይኑ ቅዱስ ጳውሎስ ብዛዕባ ከም ደቂ ኣምላኽ ዘሎና ክብረት ይዛረብ። ብሰንኪ እዚ ክብሪ እዚ ኣብ እዋን ፅንኩር ወቕቲ ብዘይ መግቢ ማይ ኤሌክትሪክ ወይ መውዓይ ዝገድፈና ውልቃውን ሓባራውን ጠንቅታት ብዘየገድስ ናይ ኣካላዊ ድኻምና ወይ ድኽነት ግልያወት ኣይኮናን ዝበሉ ብፅዕነቶም ኣብ ቅድሚ ኣምላኽ ክብረትና ከጉድሎ ዝኽእል ዋላ ሓደ የልቦን ዋላ እቲ ዘጥቅዓና ድያ ኣብሎስን ውግእ እውን ከይተረፈ ደቂ ኣምላኽን ደቂ ኣደ ኣምላኽን ምዃንና ብሓቂ ምስ እንፈልጥ ስለ ምዉታትና ክንሓዝን እንከለና እውን ናብ ዓሚቕ ሓዘን ኣይ ክንጥሕልን ኢና። እዚ ሕጂ ዘሎ ህሞት ንብዓት ነቲ ኣምላኽ በዕሉ ኣብ ውሽጥና ዝዘርኦ እምነትን ፍቕርን ተስፋን ከጥፍእ ልክዕ ዝኾነ ውግእን ሞትን ነቲ ኣምላኽ ዘለዎ ፍቕሪ ወይ ነቲ ዝዓደለና ጸጋታት ከጉድሎ ስለ ዘይክእልን እዩ ምስ በሉ ቀጺሎም ልኡኽ ርእሰ ሊቃነ ጳጳሳት ልዮን ስብከቶም ንካቶሊካዊት ቤተ ክርስቲያንን ንዅለን ኣብያተ ክርስቲያናትን ሃይማኖታውን ማሕበረሰባትን ኣብዚ ሃገር ነቶም ኣብዚ እዋን እዚ ብዙሕ ብድሆታት ዘጋጥሞም ዘሎ ሰበት ስልጣን መንግስቲ ንማላድነት ንና ቅድስቲ ድንግል ማርያም በዓልቲ በርዲቺቭ ብምቕራብ ነቶም ኣብ ግንባር ዘለዉ ኣማልድሎም ንዝሞቱን ንዝቆሰሉን ጽንዓት ኩንዮም ብእምነትናን ብግብርና ፍትሕን ሰላምን ከም ደቂ ኣምላኽ መጠነ ናይ ሓቂ ክብረትና ምእንቲ ክበርህ ምእንቲ ኩላትና ንጸሊ። እቲ መሓር ኣምላኽ ነቲ ኣብ ዩክሬይን ኮነ ኣብ ካልእ ብዙሕ ክፋላት ዓለም ኣዚና እንምነዮ ሰላም ምእንቲ ክህበና ምእንታና ድኻታት ሓጥኣን ኣማልድልና እንክብሉ ብዘቕረቦ ጸሎት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ዛምቢያውያን ዕለት 13 ነሓሳብ ዝካየድ ናይ ርእሰ ብሄርን ሓፈሻዊ ምርጫን ድምፂ ንምሃብ ኣብ ዝዳለውሉ ዘለዉ እዋን ካቶሊካውያን ጳጳሳት ካብ ዓመፅ ናፃ ዝኾነ ሰላማውን ጭዋ ናይ ምርጫ ወፍራታትን ምርጫን ክገብር ዝምሕፀን ጉስነቶም መልእኽቲ ኣመሓላሊፎም። ዛምቢያ ኣብ 1964 ዓ.ም ናፅነታ ካብ እትረክብ ንድሓር ኩናት ሓድሕድ ካብ ዘየጋጠማ ውሑዳት ሃገራት ኣፍሪቃ ክትከውን እንከላ ብተወሳ ዛኺ ካብ ሓደ ፖለቲካዊ ውድብ ናብ ካልእ ፖለቲካዊ ውድብ ብሰላማዊ መገዲ ናይ ስልጣን ምስግጋር ዝረኣየላ ምዃና ክፍለጥ እንከሎ ሽማግለ ምርጫን መስርሕ ምርጫን ዛምቢያ ዕለት 13 ሓዘ ክካየድ ተመዲቡ ኣብ ዘሎ ናይ ርእሰ ብሔር ምርጫታ ሃገር 12 ሕፅያት ከም ዘለዉ የረጋግጽ። ዛምቢያ መንነታ ሓኒፃ እያ ካብ ናፅነት ኣትሒዛ ኣብ ሰላም ከም ህዝቢ መጠን ካብቲ ንብዙሓት ጎረባብትና ዘጋጠመ ውግእ ሓድሕድ ጃምላዊ ምፍሳስ ደምን ብመድሓን ተባሪኽና ኢና። እዚ ሰላም እዚ ብኣጋጣሚ ኣይኮነን ካብ ወለዶ ናብ ወለዶ በቶም ተራ ዛምቢያውያን ካብ ግጭት ምይይጥ ብዝመረፁ እዩ ተሓኒፁ። ሰላም ሕጂ እውን እንተኾነ ክጠፍእ ዝኽእል ተኣፋፊ እዩ እንክብሉ ጳጳሳት ዛምቢያ ምክንያት ኣብ ሃገሮም ኣብ ዝመፅእ ወርሒ ዝካየድ ህዝባዊ ምርጫ ኣብ ዘመሓላለፎ ሃርያም መልእኽቲ ኣጠንቂቖም ሰላም ግጭት ዘይምህላው ጥራይ ዘይኮነስ ፍረ ፍትሕን ሓባራዊ ምክብባርን ሓድነትን ዜጋታት እዩ። ነፍሲ ወከፍ ፖለቲካዊ ዓመፅ ንክብረት ሰብኣዊ ሰብ የዳኽሞ ንሓባራዊ ረብሓ ይጎድእ ነቲ ዲሞክራሲያዊ ሕብረተሰብ ዝምርኮሰሉ ምትእምማን ድማ የዳኽሞ ቢሎም ካብ ዓመፃ ናፃ ዝኾነ ወፈራታትን ምርጫታትን ክግበር ብግልፂ ፃውዒት ኣቕሪቦም ኣብ ጉዳይ ዓመፃ ግልፂ ክንከውን ንደሊ ምክንያቱ ዘይንፁር ምዃን ሂወት ከጥፍእ ይኽእል እዩ። ዝኾነ ይኹን ፖለቲካዊ ስልጣን ኣብ ምርጫ ዝረኸቦ ዓወት ከምኡውን ዝኾነ ይኹን ቅሬታ ፖለቲካዊ ይኹን ካልእ መጥቃዕቲ ምፍርራህ ወይ ምፍሳስ ደም መምኽነታ ክህብ ኣይክእልን እዩ። ዓመፃ ሕነ ምፍላይ ኣማራፂ ክኸውን የብሉን። ኣብ ርሱን ህሞት ዝፍፀም ይኹን ኣቀዲሙ ዝተወጠን ፖለቲካዊ ዓመፅ ኣብ ትሕቲ ዝኾነ ይኹን ኩነታት ብዝኾነ ሰብ ብዝኾነ ወገን ክፅወር የብሉን ከም ዝበሉ ዜና ቫቲካን ይሕብር። እቶም ጳጳሳት ነቶም ቀጥዐ ኣልቦ ክትዕን ፅልእን ንምልዓዓልን ጥራይ ዘነቃቕሕ ዛንታታት ዝዝርግሑ ማሕበራዊ መራኸብታትን ፖለቲከኛታትን ድማ እናሓሰቡ እዚ ፃውዒት እዚ ካብቶም እምኒ ዝድርብዩ ወይ ዝወቕዑ ንላዕሊ እዩ ዝኸይድ። ነቶም ካብ ርሑቕ ዓመት ዘለዓዕሉ ገንዘብ ዝህቡ ወይ መመኽነታ ዝሓቱ እውን ንምሕፀን ዝኾነ ይኹን ማሕበራዊ መራኸብታት ፅልእን ንምዝርጋሕ ናይ ሓሶት ክስታት ወይ ከዓ ኣብ ክንዲ ሓበሬታ ዓመፅ ንኸነቃቕሕ ዝኣመተ ናይ ምስ ማዕርየት መልእኽትታት ዘቕርቡ ከይኮኑ ፀውዒት ናቐርብ ስቕ ምባል ወይ ስውር ስምረት ኣብ ቅድሚ ናይ ደገፍትኻ ዓመፃ ንባዕሉ ሓደ ዓይነት ደገፍ ዓመፃ እዩ። ነፍሲ ወከፍ መራሒ ናይ ነፍሲ ወከፍ ፖለቲካዊ ውድብ ከምዚ ዝኣመሰለ ኣካይዳ ብቕዓላት ጥራይ ቅድሚ ምንጻጉ ንኣባላቱ ብንጹር ተግባር ከረጋግጸሎም ንጽውዕ ንመንእሰያት ዛምብያ ናብ መሳርሒ ዓመፃ ከይቅየሩ ተማሕፂኖም ጐይታ መሳርሒ ሰላምካ ግበረኒ ብዝብል ብናይ ቅዱስ ፍራንቸስኮ ዝኣስዚ ጸሎት ክስነቶም መልእኽቶም ይዛዝሙ። ናይ ሪፐብሊካዊት ዛምብያ ርእሰ ብሄር ሓካይንደ ሂችሌማ ዕለት 16 ሓምለ ንጉባኤ ካቶሊካውያን ጳጳሳት ዛምብያ ብዘመሓላለፍዎ ግስነቶም መልእኽቶም ብፍላይ ፖለቲካዊ ዓመፅ ምፍርራሕን ጽልእን ብዘይጥርጥር ምንጻግን ምኹናንን ይግባእ እንክብሉ ዘቕርቦ ጻውዒት ብሓጎስ ከም እተቐበሎን ናይ ርእሰ ብሄር ዛምብያ ቤት ጽሕፈት ጉዳያት ሓበሬታን ክፍሊ ማሕተምን ሓላፊ ክላይሰን ሃማሳካ ኣብዝሃቦ መግለጺ እቲ ናይ ጳጳሳት ግስነቶም መልእኽቲ ምስቲ ናይታ ሃገር ርእሰ ብሄር ሰላማዊ ናጻ ፍትሓውን ዘተኣማም ምንን ምርጫ ንኽግበር ንነዊሕ እዋን ዘቕረቦ ጻውዒት ምሉእ ብምሉእ ዝሰማማዕ ምዃኑ እንክሕብር ርእሰ ብሄር ዛምብያ ናብቲ ጸልማት መዓልትታት ፖለቲካዊ ዓመፃን ካድርነትን ፍርሕን ክትምለስ ከም ዘይብላ ዝሰማምዕሉ ጉዳይ እዩ። መንግስቲ ሰላም ንምዕቃብን ነፍሲ ወከፍ ብቑዕ ዛምብያዊ ብዘይ ምፍርራሕ ወፍራ ንኽገብርን ክመርፅን ናጻ ምዃኑ ንምርግጋፅን ጽኑዕ ቆራጽነት ይገብር። እቲ ዝመጽእ ሓፈሻዊ ምርጫ ብና ን ፍትሓውን ግልጽን ዝተኣማምንን መገዲ ክካየድ ምዃኑ ርግጸይና እዩ ቢሉ ስለዚ ርእሰ ብሄር ንኹሎም ፖለቲካዊ ውድባት ሕፁያትን ደገፍቶምን ንኹሉ ዓይነት ዓመፃ ክነጽግዎ ግዝኣት ሕጊ ክድግፉ ከምኡውን ኣብ ብምሉኡ እቲ ምርጫ ንሓድሕዶም ክከባበሩን ጻውዒት የቕርቡ ከም ዝበሉ ዜና ቫቲካን ይሕብር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 20 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኽረምታዊ ናይ ዕርፍቲ ግዜ ካብ ዕለት 5 ሓምለ ክሳብ ዕለት 27 ሓምለ ኣብ ካስትል ጋንዶልፎ ይርከቡ ከም ዘለዉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 20 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔርን ዝሓለፈ ቕዳም ኣብ ሃዋርያዊ ህንፃ ካስትል ጋንዶልፎ ብሰበኻ ኣልባኖ ንኽብሪ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ዝቐረበ ሙዚቃዊ ምርኢት ናይ ቅድስቲ መንበር ጸሓፊ ርክባት ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ሃገረ ዩክሬይን ከም ወኪል ርእሰ ሊቃነ ጳጳሳት ዘካይድዎ ዘለዉ ምብጻሕ ጳጳሳት ዛምቢያ ብምኽንያት ኣብ ዝመጽእ ወርሒ ነሓሰ ዝካየድ ሃገራዊ ምርጫ ዘውፅዎ መግለጺ ህልው ኩነታት ሰብኣዊ ቅልውላው ኣብ ቃዛ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 20 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ መንግስቲ ኣምላኽ ብሓይሊ ዘይኮነስ ብትሕትናን ብትዕግስትን ብፍቕርን ብህድኣትን እትዓቢ ከም ዘላ ብምግላጽ ንክርስትያን ምእመናን ኣብቲ ሕቡእ ዝኾነ ዕዮ ኣምላኽ ክውከሉን ኣብ ዓለም ንእሽቶ ዘርኢ ወንጌል ክኾኑን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ንክርስትያን ምእመናን መንግስቲ ኣምላኽ ከም ንእሽቶ ዘርኢ ወይ ከም ንእሽቶ መባዅዕቲ ምዃናን ብህድኣትን ብትዕግስትን ከም እተዓቢ ብምዝኽኻር ንሓይሊ ኣምላኽ ከም ሓደ ዘደንቕ መርኣያ ተግባር ገይሮም ንምድላይ ንዝቐርበሎም ፈተናታት ክነጽግዎ ድማ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ነቶም ኣብ ካስትል ጋንዶልፎ ንናይ ዕለተ ሰንበ ጸሎት መልኣከ እግዚኣብሔር ንምዕራግ ንዝተኣከቡ ነጋድያን ኣብ ዘካፈልዎ ኣስተንትኖ ብዛዕባ ሰለስተ ምሳሌታት ካብ ወንጌል ማቴዎስ እተወስደ ጠቒሶም ብዛዕባ ዘርኢ ስርናይን ክርዳድን ዘርኢ ኣድርን መባዅዕትን ኣስተንቲኖም። ኣምላኽ ኣብ ታሪኽን ኣብ ህይወት ሰብኡትን ኣንስትን ብኸመይ ከም ዝዓይ ዘርኢ ምዃኑ እውን ገሊጾም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ንገዛ ርእሱ ብሓይሊ ወይ በስገዳድ ኣብ ክንዲ ዘቕርብ ወይ ብዓወት ኣብ ክንዲ ዝበጽሓና ከም ንእሽቶ ማለት ከም ምልክት ምስትውዓልን ትዕግስትን ፍቕርን ኮይኑ እዩ ዝመጸና። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ንኽንቅበሎ ወይ ክንነጽጎ ናጻ እዩ ዝሓድገና ብምባል ፍቕሪ ኣምላኽ ኣብ መንጎ ክርዳድ እውን ከይተረፈ ህላውኡ ከም ዝገልጽን ከም ንእሽቶ ዘርኢ ብዝረአ መንገዲ ከም ዝዓይን ንዓለም ከም መባዅዕቲ ናብ ብሑቕ ከም ዝቕይራን ኣስተንቲኖም። ርእሰ ሊቃነ ጳጳሳት ወሲኾም ብዙሓት ሰባት ኣምላኽ ብዘደንቕ መንገዲ ጣልቃ ብምእታው ብኡንብኡ ንእከይ ካብ ዓለም ከጥፍእ ከም ዝጽበይዎ ኣፍልጦ ሃብሉ። ከምዚ ዝኣመሰለ ትጽቢታት ብዛዕባ ክርስትያናዊ ህይወትን ቤተ ክርስትያንን ዘይጥዑይ ኣርኣያ ክህልዎ ከም ዝኽእል እውን ኣጠንቀቑ። ኣብ ክንዲኡስ ክርስትያን ምእመናን እከይ ኣብ ዝሃለወሉ እዋን እውን ከይተረፈ መንግስቲ ኣምላኽ ከም እተዓቢ ኣፍልጦ ክህቡ ከም እተጸውዑ ገለጹ። እዚ ኸኣ ጸልማት እውን እናሃለወ ክንሱ ዝመጽእ ሰናይ ለውጢ ነቲ ብተህዋኽ ናይ ምፍራድ ፈተና ምቅዋም ከምኡውን ቀስ ብቐስ ዕዮ ጸጋ ኣምላኽ ብትዕግስቲ ምስዓብን ምርዳእን ዝሓትት እዩ ክብሉ ድማ ተላበዉ። ኣስዕብ ኣቢሎም ቅዱስ ኣቦና መንግስቲ ኣምላኽ መብዛሕትኡ ግዜ ኣብ ተራ እዋናት መዓልታዊ ህይወት እትርአ እኳ እንተኾነት ግን ከኣ ብቐጻሊ እያ ተዓይ ኣምላኽ ዘየለ እኳ እንተመሰለ ይብሉ ቅዱስነቶም። ምእመናን ኩሉሳ ኣብኡ ከም ዘሎን ፍቕሩ ወትሩ ንምሕጋዝ ድልው ምዃኑን ከስተውዕሉ ተላበውዎም። ርእሰ ሊቃነ ጳጳሳት ልዮን ቀጺሎም እዚ ናይ ኣምላኽ ተግባር ክርስትያን ምእመናን ብውልቂ ኾነ ከም ኣባላት ቤተ ክርስትያን መጠን ዝጓዓዙሉ መንገዲ ክኸውን ከም ዘለዎ ገሊጾም ኣመንቲ ነቲ ኣብ ወንጌል ዘተኰረ ኣቀራርባ ክብሉ ዝገለጽዎ ሓቂ ክስዕ